ባባ ልቪ ፎታመዶ አላህ ሄክቬ ወድግንቬ ኤፎይ ባባ ልቪ ኤከላንገ ደን ወድገትማ ኢኩገ አዲ መላይከቱም ወስ ኤከማ ሄክቬ ወዳያገነበቴ ሄክቬ ዲየው ከምጋ አላህ ፉዴ